0: ሲኒጎ ኤም ኤፍ ኤም ከተሰነ ለልቱ ጌትነ ሌላ ጉነኛ ቱል ሳይት ሙጋይ ባታ ደግጋይ ሴክስ ተማን አክሱሙክ ያኒ ሳይት ሙግ ካጎ ባታ ደግጋይ ሴገ አተ ተማን አክሱሙግ ኮጎንጎ ሚስግኛ ገቱ ነተታ የትኒ ኤም ኤፍ ኤም ከተሰነ ለልቱ ጌትነ ሌላ ጉነኛ ቱል ኤን ከሰርታ ገቱ ወግሚት ቱል ኢጋን ጌታው ተቱቲኒ ተጎ ኢንጉኒ ተጎ ጎንጎ ኮራ ኢንግሊሽ ባቸ በቴንግ ልጎ ይጋበ ሜቴን ኮይንዳ ቻታ ገቸጋ ባ ሳይት ሱሙግ ነወገን ባይን ኩኑት ነፖ አላገቸ ቻንግ ቸጋ ጌቱ የኛ እንግና ለክበራይ ነው ታገ የነ ከባሳይቲንግ አጎይ ሳይት ሙጎይ ሙት ከማጊ ሄ ካንማጊ ተናጋይኝ ሳዋ ሳዋ ስታጊ ሳም ከሰርታገ እንዌ ጌት ነኝው ነገራ ኮታከ ጋስንገለከ ታከቲኝገ አጋሙነ አስጎ እንገለልግብ ሶማኒ ነጋግነ ጋቆውት ከማጋት ጌብ ጉቲንገ አክዮታገ ሙጋጊ ጋስቻን ኪንባታ ሪቪዚት 2010 ኮንስቲቱሽን ሄጎቲንገ አግራይትስ ቻታኪ ወላጎክ ጎሮማ ነን ጎሮ ማንገን ጎሮማ ነን ንምንም ሳይድ ተቆ ከሰርተና ተክና መቻምት ነገገ ነገገ አጎ ሲሪና ተክ ነባ ሶኮ ሁሩ ሲሪና ተክ ነባ ነይ ነባ ሲሞይት ነባ እውት ጎትኮ ካቶ ማይናም ሲሞይንግ ነባ እውት ኮሳ ከሰርተጎኒ ከሰርተጎኒ ታግ ንንጉኒ ነምጂገ ሲሞይንግ ነባ እውት ኢንስታ 406 ስታ 7 ሃሽ ስታ 406 ስታ 7 ሃሽ ሲሞይንግ ሲሞይት ነባ ኤልቡ ሲጋርታም ለገኒ ጎትኮ ኢሪፒት ታብራይኒ ኬምቦ ነባ ታብራይኒ ጎጉኑን ሲሪና ተክ ነባ ሶኮ ሁሩ እንግራቢን ቻታክ የሚተኝ ሚ ስንገሙ አገረቺ ተነታይን ጋር ኳለ 22 ሺሊንግ ቸሮነ ታይን ጋር ወጭ ሲሮን ተግ ጋር ዱጋ ንተግ አውጋ ኳለ 22 ሺሊንግ ለግን ጋራ ቆጣ መጨታ ማውን ጎንጎ ይግኝ ነጋይ ደምጂገ ቦናስ ክዶ ክዶ ሚተ ኤርታይም ንሚተ ኤርታይም አጎ ሚተ ጋራ ካሽ ማኒ ካሽ ሙኒ ጎቲየገ አጎ ኪት ነው ሲሪቴን ከሰራታገ ኤርታይም ኮ 1000 ካሽ ማኒ 2200 ለግን ሚተ ጋራ ቦናስ ንገተ ሲሊንግ ሲክ ፎት ያጎ ተስታይ ሳሙኤል ከየርሲ መንጉ ሳሙኤል ከየርሲ መንጉ ከገረ ቢታ ቻፍኮና እኛ ነጋይዳም ቆራ ጎባታ ቤት ቤት ኮሚቴ ከነ ጋግብሩ ነኛው አራቤት ኮጎይግን ነህናም ቺገ ጉኖ ተገ አጎሚተ ቆራ ቻሮ እኛና ገረ ጋጎናም ሲሙኝን በስልኝ ይሰገል ቡሰጋርታም አጎጋ ኩርቺ ጋብሳ ጋለ አአ ማሚ ጊታገና አመቼ ጋለጋንጋቺ ቱሲ ዶኞ ኮጋመቼ ሲመይት ካንጋቺ ቱሶ ኮሁሩ ኮጋመቼ ሲመይት በኪና ማረጉ 147 ሙይሾ ጋለ አአ ሚምና ሲሙ ኦኬ አለ ሲሙ ይነስልንጋታ ስልጊ ሴገ 21 ሺሊንግስ ካለ ሲሙ ዲታክ ስልጊ ሴክ 21 ስታ 406 ስታ 7 ሃሽ ስታ 406 ስታ 7 ሃሽ ሲሮኒ በማና ቻሩት እኛ ገና ገረ ቻሩአን ካጉንም ዝገይ ቤት ሚተ ቸፕኮንዳ ነካይ ናማናጋጋ ማይኑ በራቤት ቤት ካጉንም ዝገይ ቸፕኮንዳ እኛ ሚተ ጎራንጎ አገ ንሚተ ዩ ንጋጉንም ቸፕኮንዳ እኚ ተረሳ ንገተረሳ ደናሳ ንተረሳ ጎነ ተጋገረ ተረሳ ካጉንም እኛ ናማረጉ ጎበኪዲ 151 አገረ ከናም ኤርታይም ሺል ኤርታይም ደባስሊንግ ሲክ ኤልቡ ተገንገናው ጎቦናስ ስታ 406 ስታ 7 ሃሽ ስታ 406 ስታ 7 ሃሽ ካማውን ጆሮዶክ ያተሰታ ኩናም ቺሊጌ ቦናሳ ገሚተ 920 920 ሙሽና ታ ሙሽና ባና ባረጉ 920 ኤት ቦናስ ቦ 2000 ሺሊንግ ይከተሰታ ጉኖ ተከናም ጉኖ ተክስታ 406 ስታ 7 ሃሽ ሲሙት ኩባ 40000 ለጊኒ ሙቻለ ቸፕ ኮና ደሚተ ጎኝ ሚተ ቻሮታ ገኙ ነ ብራንድ ኒው ሲሙት ቺ ተነቀጭቱ እንንጉኑ ይካናሜያን ሲሪት ካናሜ 27 ሺሊንግስ ፒክ ነምበር 173 ሲሙት ነንጋይናም ለጊ ነጋገራ ለጋጊ ወጨኛ ገንደገለ ካሽ ሙኒ ከቴፕቺ ቸፕ ኮንዴት ካላጋባነኝ ፌይት ፌይት ሚደ ቸፕ ኮና ነጋገይሩን ጉጁቱ ሲሙንጉ ነጎ ቦናስ ቦናስ ቦናስ አናኩዋና ቱኮ ባል ፌይት አገርቲን ኦለሎኒ ካለጉሬነ 18 and 16 ሮስበላ ሄንጎ ሮስበላ ናንገነ ሮስበላ ገነተ ጀናታን ጎራጌዳ ቻታ ቻጎ ጋጎናም ቸፕኮንዳ ቸፕኮንዳ ቸፕኮንዳ እኞ ስታ 406 ስታ 7 ሃሽ ስታ 406 ስታ 7 ሃሽ ስታ 406 ስታ 7 ሃሽ ሲሪና ነው ባሲ ሞይታስኝ ቾሮኖኮ ነመ 1000 ለክቸርባን ግጉረንጎ ግጉረነን ሊዝ ሊስ ካለንጎ ኤሊዛቤታነን ሊስ ክትዮግ ሊስ ኮበኪ ነምበረንጎ 359 በኪ ነምበረንጎ 359 2000 ሺሊንግስ ቺጋጎ ጁቲ ቢንጎ ኢን ቦናስ ኤሄም ኮራጎ ሚተ ቾርዋ ኤኙ አንጌ ጉረንጎ ኬቪን ኬቪን ኬቪን ኬቪን ኬቪን አገሬ 1000 ሺሊንግስ ኤርታይም choruan nemi hundi bikin 320 nambaringu bikin 320 bas mitea chep kwanda mitea machep kwanda asni ziani 40,000 chakata kale achicha mama jit si mwit ama chep kwanda nyu star 406 star 7 hash star 406 star 7 hash kutoma genyoru amdaire trobitu tabraini Pastor Meshack kutoma getuye Pastor Meshack kukitake tesetagu notak moja kwa moja genge ena genge mutin sire notak naba sim rate naba simo itap eut eg star 406 star 7 hash simo indiba eut kwa silingi sege lebuse kartam lagini enyo gere choro no chikago name 22 27 28 bas angotko gama inam kubitene airtime bonus 1000 shillings and go 2000 in a tegemea yani mutuga inyo saidi saidi gile chini oh okay shikai tunayenelea get a star yani rules of the game lasima gisubis star 406 star 7 hash star 406 star 7 hash mama cha waya siri natak nebane siri natak nebo boda boda dogeta boda boda boda nebo silingi sege lebu sekpoko lagenke hakonam amesha choro no web simu isi kabisa kwa nam bonus choro do kabisa enyo eng star 406 star 7 hash lagini meutia kutomu kikwachi paro enda Pastor Meshack kutomu kikwachi paro enda Pastor Meshack kumucha wabotu na lechini mite siri etu nebo boda boda boda boda nebo sili gisege lubushek poko lagenga kwa nam 150,000 pike changu kiko nam jige boda boda pike changu kiko onde si rabini lolit chataka kimi charu age ne gitu gobru agule aje cha king king kimwa ku kimata ta style achut ne mata style alen alene ai bugi bugi kale kya bana da 50,000 lagini kyawe abal roriat kale kyal roriat na gere nguni eng biu ta le sawa sawa chonjo kabisa na maya asinye elibusek poko lagenge akonam ko muñ gut ko kyal rorta gut ko kimuje le elibusek poko lagenge agi chenji da mi toge elibusek konam Mere je legi ke sira sabu sira na tak no boda boda engi bono bitta brain ko star 406 star 2 hash star 406 star 2 hash star 406 star 2 hash na ko boda boda si mo ndo ba elu se pogo lagenge akonom ago anyu nengi tak ngot ko gito me jitu sira na tak no soko huru ngot ko kabata engi bitta brain ni ijita siri na tak nipa soko huru 2000 shillings cash 2000 gotko giba tai aktor waga tukul netomo nikigai chutu agotomo yalgi agatul ya nikigai chutu siri na tak nipa soko huru lakini ujawai tomo yalise besyo ujawai nunua kubaro enda ngung nitake nguni itki chutu siri na tak nipa bigi bigit komita 2000 shillings cheginin gotko giba tai chutu rane akchi netomo kwalise tomo yalge manga yalege ko ngete ge ngap kiat sire na tak nebo soko huru anan ko gi chutu eng bitu ta braini en kasarta na tai mi yara be ne chegenin ago ma 2000 gituk agere 2000 jo la gini ka ke mo mite 5000 shillings mite 5000 shillings en ye ne chutu kasarta na tai la gini ma pichi to la nyun gora se kilam tu ama chene ko no tak chutu do get ko nyil aing ingia tu kwa duka mara mbili ngot kwa betu ngung neba tai raini anan kungi tomo iyalegi ing duke at neba soko huru star 406 star 2 hash yataki star 406 star 2 hash yataki ula matina mchinege chep konde ngung in kimpa u neba betu tab raini
1: Mo FM ni nyotugul